ዋሻል ዋቦዬ አመጣለሁ ብለው ዋቦዬ ሰው እንዴት ዋሻል ዋቦዬ ማበል እንኳን አንተን ዋቦዬ መደሪያ በላሻል

መጀመሪያ እንደምን ጨበጥ መዳበስ መጓብኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዘን ከዛ ደግሞ

0: እኮ አፈቅርሻለሁ። እንዴት ላድርግ? የእኔ ጌታ እንዴት ልሁንልሽ? የእኔ እመቤት እንዴት ነው? ቆንጆ ነው። ትወጅኛለሽ?
1: አዎ።
0: ታፈቅርኛለሽ?
1: አዎ።
0: ትወጅኛለሽ?
1: አዎ።
0: በእውነት
1: እኔ ልሙትልህ?
0: ታፈቅርኛለሽ?
1: አዎ።
0: ይጣፍጣል?
1: አዎ።
0: ላውጣው? ኖ ኖ ኖ ኖ

አይቀጥሉም ገራም አላጣፈሩ ሰው አይፈራም እኔ እንኳን ድሃ አለብኝ ነገር አብሻካ ደቃቃ ጋር አልነጋገር ተደባላቂ እንደሰርገኛ እንዲያምንም የሚሉት ያኛ ይዞ ይመጣል ከሞገደኛ እንዴነ በሉት ያን መርዘኛን የጋለ ሙታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባች

ድንጋን ፍናፋ ወንድ ምን ቢባትሉት ከሀገራ ይሄድ ሀገራ ይሄድ ከሀገራ ይሄድ ተነሳ ጓዴ ተነሳ ልቤ ሞራኝ መንገዱ

አንዱ መቃብር ነው ገዙ መቃብር ነው አንዱ ይሄነው የናዝ ነው የሰው ነገር ወዲያ ጥቶ ያላከ ነገር ወደ መልክቦ ትሬ ወርጥ ወሃ ተቆ

እንኳንም ወጋውት እስቲ ሰበርቶሬ ስትጠቃል ወድም ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ ሰራፋከ ኪራፊ እግረቀጭን እንደሰሳ ልበሙሉ እንዳልበሳ የተሰረፈው ከተመለው ፊት ሰው የማያልፈው ስራፌ ጦር አለቃ በጦራው ድማ ጅግና የሚያዋቃ እየደረሰ ብጥይት ላንቃ አካኪ ዘራፍ እግረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማድሮ ገዳይ ያገሩን ጠላት ስንቅ ሳይኖረው ያንድ ቀን ራት ቶማድሮ ገዳይ ያገሩን ጠላት ዘራፍ አካኪ ዘራፍ ወንድ ልጅ በቃ ከረ ዘራፍ

አድሜታፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀናሳን

ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው። ነገር ግን እኔ ሳስበው ስራ ስሩ መልካም ነው።

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ አይከለክልም ምግብን የኛ ስራቱን ከባድ እንዲያው በባዶ

ቢሆንም በላ ነበር ምሳዬን እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም።

ሰው ስራ ሳሩን ቅጠሉን አኳራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው

特别团的压抑剂，真的他妈给了把大的打击。የሰሞኑ ጋብቻን ድንቅነቱ ከቀድሞ እጅጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

አገራችን ጎንደር ስማችን መንዜ ነው። አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በላይ ያስገባጋሽ አይ አይ ሰሰ

ወሽ ሞሻል አንበሳል ያገባሽ ደብሮ ወሽ ሞሻል እኔም ጋር በበኩል ስልክ ደውለሻል አብየት የሴት ነገር ጅንጀ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው።

ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ አው

ይታገኝሻለሁ በፍቅሬ ስስቃይ ርዳታ ትቼ ከልብ ያሳዝናል ላየኝ በህይወቴ ላየኝ በህይወቴ ላየኝ በህይወቴ

aí, feminino. እንቅልፍም ሳልተኛ ሌት የምባን ነው ለአንቺ ሳልናፍቅሽ እኔ በናፍቆት ነው ናፍቆትና ፍቅር ደስታ ነስቶኝ ክፉ አልናገር መቼ ለዋለሁኝ አላውቅም ነበረ ትናንትና ሲያልፍ

አውቃለሁ መርምሬ አይምሮ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰምን ሲሳቅብኝ ሲያስጨንቀኝ ኖሮ ሲያምን ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ና